ይዋሻል ሆዬ አመጣለሁ ብሎ ሆዬ ሰው እንዴት ይዋሻል ሆዬ ማበል እንኳን አንተነ ሆዬ ምድር ያበላሻል ሆዬ

መጀመሪያ እንደምን ጨበጥ መዳበስ መጎብኘት ትትዬ መጨበጥ ከዛ በኋላ ትትዬ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝል ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለውንልሽ የኔ መቤት እንዴት ነው ቆንጆ ነው ተወጅኛለሽ አዎ ታፈቅሪኛለሽ አዎ ወጅኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ና ና ና ና

አላጣፈሩ ሰው አይፈራም። እኔ እንኳ ድሃ አለብኝ ነገር አብሻ ከደቃቃ ጋር አልነጋገር። ተደባላቂ እንዳሳርገኛ እንዲያምንም የሚሉት የኛ ይዞ ይመጣል ከሞገደኛ እንዴነ በሉት ያነ መርዘኛል የጋለሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው። ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ። ይበቅላል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ

ሳቢ ወልዱ ሽበለው አምሳኑ ወልዱ ሽበለው መቶ ቢወልዱ ሽበለው መቶ ነው ወልዱ ሽበለው መቶ ነው ወልዱ ሽበለው የተባረከው ሽበለው ይበቃላሉ።

አንዱም መቃብር ነው፣ ገጹም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ አድርጎ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠፎ

0: አካል ወንድም ኢትዮጵያ ሀገሬ ረገደይ ረገደይ ረገደይ ረገደይ
1: ሰራፋ ከክራፊ ረገጭን እንደሰሳ ለባሙሉ እንዳልበሳ የተሰረፈው ከተማንጃው ፍት ሰው የማያልፈው ስራፌ ጦር አለቃ በጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ረገጭን እንደሰሳ ለባሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በሎ በሎ ሲል ቶማትሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጠላት ዘራፋ ከክራፍ ወንድ ልጅ መጣ ከራ ዘራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም። ወዲያው ሄድኩ እኔን ይብላ አያልኩም አልተመለስኩም። ወዲያው ሄድኩ እኔን ይብላ አያልኩም። የቀድሞ ዘመን ስፍታት በጾም ቀን አሳን

زمن سوز عیاو کملا به تو مشرونه وی همی ولا የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው ስራ ስሩ መልካም ነው

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን

የጌታችንን ጠባይ ያለኔ የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው

Zeile, Handy wird um kann, im Soro, le gizie madre, janum, Handy wird um kann, im Soro, le gizie madre, janum. ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም።

ሰው ስራ ሳሩን ቅጠሉን አኮራ እውቀቱስ ያንተ መሰለኝ በአብነት አድነኝ እውቀቱስ ያንተ መሰለኝ በአብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው ለክህነት መለያ ነበር ምልክት አሁንማ ጠምጣሞቹ ሹሞቹና ጠበቆቹ አሁንማ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎዬን

tarde. E agora vi tua ne e aieti chenet magalbata abetachi. የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

አገራችን ጎንደር ስማችን መንዜ ነው አገራችን መንዜ ስማችን ጎጃሜ በነካኩንና ጉዳችን በለያስ ገባጋሽ አይ አይ ሰሰ

ጠጣኝ ሚስቱን አደራ አለኝ እኔን ዘመድ አርጎኝ አደራ ሳልበላ እኔም ጠበኩለት ከኔ በቀር ሌላ ማንም ሰው አልነካት።

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው።

ሞቼ ተቀብሬ በቃልቆልኝ ተቀብሬ አባቴም ተጠርሰው አይ ልጄ ወንዳታው ልጄ ልጄ ወንዳታው አይ ወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን ቀዳዳ አዋ

ወገኔ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውጋ ወገኔን አረ

ሰይፍ አውቃለሁ መርምሬ አይምሩ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ ሰሜ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገኘው ዘንድሮ አይ ውድኝ የሚያልሽው የጠላሁሽ የታል አይ ውድኝ የሚያልሽው የጠላሁሽ የታል